ሰምንቶይ ብዙ ቀላሚ ሶች ክራል ፈንካሬስ ነሲሙል ሀቅ ይህ አካሽዋኒ ስሪነገር ሄ ሚዲየም ዌብ ኪላቫ ኤፍኤም ዶፐር 10:30 ሆ ረሄ ሄ አየብ ሱንቴ ሄ ፐንጃቢ ፕሮግራም